ብለኻኻፍ ርቁሽካ ርቁሽ ውጭሊፍ ረኸባልኽ ቀስሊማል ረኸባልኽ ቀባይ ቀቅያ ንቕመልቲዩ ሺኽ ቸባትረኽ ቀስሊማል ሽንቂኽ ከሚክ መልቲዩስ ቸባ ኣኻፍ ሽንቅ ኸርቀር ቀንቂኽ ሽንቅ ኸርቀር ቀንሳቅ ሻኽኔ ንክቤካ ይቕጤቲ ቀውማ ሉምለኽ ሙኻል ቀኽታል ፐቕ ቀንቼክ ቆባ ከሚካ ሽተኽካ ሻቃ ሩቁል ጭጫል ረኽታል ተቐንቦን ቀንቃኽ ቀይኽ